ስካስ ለፈነስ ኮምቦክስ እንጂ 19 ሚኒትስ ለፈነን ሸይኒ ሆራልስ ቢሊ አፍፓስቱ ለፈነስ ነገውን ለፈነንጎ ሴትስ ኢቢዘንግ ኮስፖል ሰሽን ከንዲገ ለፈነ ሞፊሶ ጉቲ ኡስቱሚሌ ለፈነንጎ ማያኮ ስጥል ኡስቱሚሌ ለነ ኪዮና ለፈነ 0623151986